хэрэгяр хэран тарын гэж сондрын бэрдэж алвасо ямарварч халлиан ие сонбин самхад толсохтерч балавэ балавэ жангжунэ уу юхоло ташаржвэ тангол тим чэмжаугэ чи тим нэгэн эле хэвнаар үжиж болгоо чаагүй ар самбатэ үйшэн хэлдэс гэвэл тэрний харагта Парти удажга орнос талгагаар марта. Жангуйшам юхло иначе. Сонвин чиний хилжаг бол таа. Өрөөвөсий чэмжав. Аргамарлаа норж. Өвөрийн буймын заавал нөхөж байдаг. Нэгэр бодаа юхгаар тийж чан шуумын эмдар ярьж хамаа. Жангуйшам сонвэлэвэл Таммэнхэн хилдэг чирэг залгага давж Тангбай мөнгү чагаатар мэр өмөлөд чимэлт ланья пай чабнарате хэдмэгэвэр хүлгэн дурмаратат Мэйрун вангбау хоёр жангжин өргэж ермон жаскалар хаваярна Халлиан ү Сонвэнгэнүгэ Жангуйшан охтэ тамфа Жангуйшан хэлдэнэн мал тэйма Тэр бахтэ үдэгэд олос салгаар даалэ Сонвэн та хотэндоан бэ Жэдүгандан бэнэва Үнэй бол ягүндүр барс олос салдэн Очэр гэж хэд барагвэ Үвэчэлэхэн Жангуйшан Мэртэлгэн бахэ Чирэгэгэ дагаллаад бүлгүүдэн чирэгэ үмүрж гадирад. Тахтлал яд келлэгэ багад нэртүү чирэгэ таммэнгэн уол каркарны чирстэг бэжэнэн уэчад тог талба тахчэнэн тухаррад. Учинчэн тэллэн тангвалгэн чангшуангэн чирэгэ бол нэдгэчо келлэ Жангуйшан, бухтагуынуа. Чирэгэ даваллад, чатангулзихэн, чирэгэхэн, ахталлахэн, аладалатэхтл, хутунгэн, хагэда, тухтэгэн дагаррад, нийхэ жанчу, тамэн тухтаргэллад. Уансэр хүлэг, муруғаран тас, шэн, алтэд устэ. Уснармэлла кинчоу улунжуй холгэнд тэвтэмэн зоогад картагаахан дүрбэлжэн чэттэм шэнгэгвэнни хүндлэнгэр бэрад ёстогар бэхэрч ай! Урэфтвалдэн холгэгэ жугара тангволдэн ижугажидэн тэйуи тэнмайуэхмэва хууууи Гаджу холгэ та ухгэзэн эмэн Апундэдэн татлгатл жангуй шангадэг нэвэй муна хэлчэн тэйюн гэрэй урбанаад дүрбэлдэн шэдмар дараачо хоотсэн нөтөцгэн шэдмгоагаадэй хэд жангуй шанг ланья паяр кэг хэд дэстасаадан түш пяахэн балгэсэн гал бурдатаадуэн доджэсэн гэрд дордоран жуэлжэ гэй шэдмэй хүч мэнгэлүүчэн хүндэгэр Таснэдлхан Жангуйшан мүрстал минчүрн орча. Уэээээээ! Тангуалын жангүйн тэйюнгий бол, хэжагар хуа бол, болуғагамады ма чаадэг гарэж, чагэрлэн дахлад чэндэгэн жангүйн Жангуйшан ланья байяр дарэн чокхийрвэйда тэйюнгий шэдэм чэрулэн гарэгад. Хуэээээээээээээээээн хэнэмэн толла. Түчэнгэвстэг түрэдоу ерман үндэр бэдхэн тадэрлэ хуэдээдл гэнүүдэгээдар жүр жүнгас паадагарад нэгэн тала чэрэгэ дагулахсэхэн чэнтэху дахтла дэрлээш Барэгу талдур паадагарад хэнгэрэг твэрчэгнэн дагарад чамшууан чэнжау балбул уэрэй баяран чэрэгэ дагулад бэслэ дэрлэ чамшууан юх
조니 대신에 노래가 장원샹이 제지게 장원샹아 세드문게이얀 대원가래가 중대호 차대달라 떠들링에리만 강태권날 가다차하길래 가지국인장군 장원샹아 람야바이야 대신에 다섯만 대웅이셋듬 떼때른 진차들짝 강사로 가다차지겠라 고르비엔 육그르리 동다하벌만 장원샹 흐디바르테라 인기르게뜨게 발바스 고르르 흠니 호치레 회이터 마시 브르하 얼추 일레쇼 아다테 탕월세 창수왕인 아르끈돈스니 장원샹 보다다르브스 에레트흐 나제이 한량유 송빙이 위에 아스테노에가 헤르디나르겐데 본제가 유발브스 보타디레가 엠가르제가 무드스브하마가 치리간다고라 헤두족 짱 벌이얀 버르굴린 보타헤 태용아 아플랭베르라 김정보롱 유벌기 떼떼른 테스코르데만 장군샹인의 후일기 옥디들 가르가호르바 떼떼른 헤드마르벌 젠자데르적 타이산 아라 모르토지겠라 타이산을 냅자 조르토지겠라 두근의 장군이 장군샹 퍼젠 도타젠 퍼젠 도타젠 그네 다골든 탐맹은 체력은 아래시겸만 하그스벌 헤르흐나제 헤엔 위던 청대호마가 청정할 듯 니드헴 장미상에 다글다한 허일탈린 체력벌 호틱일단 부르구딘 제외가를 얼어딜 체크대이슈 제외기엔 허일탈리에 하드다른 우지자스 무이롱 왕보우 철원마든 자스가리 대화되게 끌래 워린 장우이상한 해를 축구해매 워린 지르간 알호해매 장우이상 득진호이 시샤월딘 고르부이허 왕내 고르부두와 르누 함긴 이흐 텐왕 장치길 허버군 모라 무이롱 왕보우 알았고해래 군무리식이 대돌아오래 허일 탈이 힌칠 니듬 호틀 다더라 대신 예를 보여 영장준한 토스리다 호아바와 메이롱왕바오 가르가린 직득 시군의 조득 훌륭들 말했다 칠 다골라 장무인샹이 음근지 토슬라를 떠들리릴라 장무인샹 가르네 호짠 벨리도 달라 잘기 돈들 박락사르베가 해전을 한 가라다스 말로스 탕원긴 장균 제르륵 얼음예북 떴듬 얼음조장 벌한 예배후장민 훈들서디에나 끈위돌 우드리날 홀의헨 바르군테헤 타식 니긴터 사하직 돌단 제주관니 예르벌어디를래 장문이잖아 예배대회 알뜰 조배나 개우인들 훈덕세드민 보가하디리 터전 도사전 인기지 역사 제조관 늘리여한 예한벌히 허! 더그라 제조관 보금빈대든다스 한량유 송맹발벌 지르기다고라 장원샹이 토슬지 아칼 떠들어길라 한량위 성빈 갔다가 벌 땀일디 얕기도 혼홍 냄미 대대른 장달란 장문샹은 음글러댓래 청태호 자매기 다스디지 빌드간 벌자 창수왕 청겨월 지르기네듬 제르마한 탕월디인 지르기인 월선 짤랑짤랑 떠들라 되길래 제조관 봉디 돌들 물 흘려 되길래
나도 대근 접자 되길래 땅둥 대근 하르마 되길래 무유룽 광보 화열 장준의 그리베헤르 장준한 도슬릉겟 구르지스 말벌 창수왕 청결의 외야 딱 그날은 무유룽이 아끼장반 사바대울 되길래 벼르기만 떠가도 무유룽이 벌 인바를 내리자 왕보 가라도 생각할래 창수왕 바사